እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 ሜጋሃርዝ ብካብል ድማ ኣብ 97.8 ሜጋሃርዝ ዝፍንዶ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር

0: ክቡራት ሰማዕትና ካብ ዝቐጺልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም።
1: ኣስተምህሮ ኣስገረት ምሕርታት ንኣባላት ፖለቲካዊ ሓይልታት ኤርትራ ብሰይቲ ኣስገረት ምሕርታት ኣባል ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ኣባል ምምሕዳር ጉዳይ ደቂ ኣንስትዮ ፖለቲካዊ ሓይልታት ኤርትራን ብ6 ሰነ 226 ንኣባላት ፖለቲካዊ ሓይልታት ኤርትራ ኣስተምህሮ ኣቕሪባ። እቲ ኣስተምህሮ ሕቶ መሰልን ውደባን ደቂ ኣንስትዮ ኤርትራ ኣብ ትሕቲ ዝብል ዝተዋሃበ እምነት ኣብያተ ፅሕፈት መንእሰያት ደቂ ኣንስትዮን ውደባን ፖለቲካዊ ሓይልታት ኤርትራ ዝሰርዖ ይበት ፅሕፈት ደቂ ኣንስትዮ ፖለቲካዊ ሓይልታት ኤርትራ ኣብ ዝተኣልየ መድረኽ እዩ ቀሪቡ። ኣስገደት እቲ መድረኽ ንዘዳለዉ ኣካላት ኣመስጊና መሰረታዊ ሕቶ ደቂ ኣንስትዮ ማዕርነት ኣብ ኩሉ መዳያት ኮይኑ ብደቂ ኣንስትዮ ጥራይ ዝእመን ዘይኮነ ናይ ኩሎም ተሓውያን ተሳትፎ ዘድልዮ እዩ ኢላ። ከምቲ ዘይተወደበ ህዝቢ ዘይእወት ደቂ ኣንስትዮ ንክእወታ እውን ክውደባ መሰረታዊ ኣድላይነት ዘለዎ ኣብ ትሕቲ ዝኾነ ይኹን ኩነታት ዝተሓለይ ዘይበሃል ምዃኑ ኣብ መብርሃኣ ተስሚረትሉ። ኣብ ዓለምና ሓንቲ ካብ 3 ደቂ ኣንስትዮ ዓመፅ ከም ዘጋጠማ ቅሬሳ ከዓ እቲ ጥሕሰትን ወፅዓን ኣብተን ዝደኸያን ዘይተማህራን ሃገራት ከም ዝገድድ ብኣብነት ኣሰንያ ኣቕሪባ። ኩነታት ኤርትራ ኣብ ዝምልከት ከዓ ኣብተን ብሰንኪ እቲ ኣብ ሃገርና ዘሎ ዘይቅሱን ፖለቲካዊ ኩነታት ብሓደ ኣብዘይ ነብራ ስድራ ቤታት እቲ ተፅዕኖን ጭንቅን ኣብ ደቂ ኣንስትዮ ከም ዝከብድ ከምኡ ከዓ ኣብ ስደት እቲ ተፅዕኖ ኣብ ልዕሊ ደቂ ኣንስትዮ ክሳብ ክንደይ ከቢድ ምህላው ምሳሌታት ብምስናይ ኣገንዚባ። ኣተሓዛ ከዓ ወፅዓ ደቂ ኣንስትዮ መግለፂ ወፅዓ ሕብረተሰብ እምበር ኣብኣተን ጥራይ ዝብረት ከምዘይኮነ ኣረድያ። ጉዳይ ደቂ ኣንስትዮ ኣብ ፖለቲካዊ ሓይልታት ኤርትራ ኣብዚ ደረጃ እዚ ንምብፃሕ ዝተገብረ ቃርሲ ብምጥቃስ ድማ ኣብዚ እዋን እዚ ኣብ 3ቱ ኣባል ውድባት ፖለቲካዊ ሓይልታት ኤርትራ ዘለዋ ደቂ ኣንስትዮ ብሓባር ክቃለሳ ስለ ዝበቕዓ ዓቕሚ ከም ዘጥረያ ኣብሪሃ። ከም ኣብነት ደቂ ኣንስትዮ ኣባላት ሰልፊ ዲሞክራሲ ዝበርታ ተምሃሮ ደቂ ኣንስትዮ ቤት ትምህርቲ ወዲ ሸሪፈይ ኣብ ምሕጋዝ ዘለዎን ግደን ኣብ ዓለም ለኻዊ ትካል ምሕዝነት ገስገስቲ ሓይልታት ብጉዳይ መሰል ደቂ ኣንስትዮ ኣብ ዘቀረዖ ኮንፈረንስ ተሳቲፈን ብሓፈሻ ቃልስን ወፅዓን ኤርትራውያን ደቂ ኣንስትዮ ብፍላይ ከዓ ፖለቲካዊ ሓይልታት ኤርትራ ንምፍላጥ ዝገበርኦ ኣበርክቶ ከም ኣብነት ዘርዚራ። ቃልሲ ደቂ ኣንስትዮ ኣተሓሳስባ ኣብ ምቕያር ዘተኮረ ዘይበነፃዊ ኣገባቢ ድሕሪ ምባል ድማ ብደረጃ ዓለም ንመሰል ደቂ ኣንስትዮ ዝተገብረ ቃልሲ ብዙሕ ዓወታት ከም ዘመዝገበ ጠቂሳ እንተኾነ ኣብቲ ዝድለ ደረጃ ክብፃሕ እቲ ቃልሲ ቀጻሊ ምህላው ምብራህ መሰል ደቂ ኣንስትዮ ተገዲሱ ዘይቃለስ ኣካል ፍትሓዊ ክኸውን ከም ዘይክእል ኣስፊሓ ገሊጻ። ኣብ መወዳእታ ድማ ምስ ዝተፈላለያ ኤርትራውያን ውዳቤታት ደቂ ኣንስትዮ ዝምድናታት ምግባር ከም ዘድሊ ብምጥቃስ ምውዳብ ደቂ ኣንስትዮ ኣብ ትሕቲ ዝኾነ ይኹን ኩነታት ከይዝንጋዕ ኣገንዚባ። ድሕርቲ ብኣስገረት ዝቐረበ መግለፂ ተሳተፍቲ ክካብ ዘለዎም ተመክሮታት እናተበገሱ ነቲ ዛዕባ ኣገዳሲ መብርሂ ናብተሚ ሰፊሕ ርእቶታት ኣቕሪቦም። ብፃይ ተስፋይ ወልዲ ሚካኤል ደጊጋ ሓላፊ ቤት ፅሕፈት ውደባ ፖለቲካዊ ሓይልታት ኤርትራ ከዓ ኣብ መወዳእታ መጠቓለሊ ቃል ኣስሚዑ።
0: ሕፅረት መዕቆቢ ተመዛበልቲ ኣብ ኢትዮጵያ ይገዳሎ። ሰብኣዊ ትካል ምውሃድ መዕቆቢ ምምሕዳር ኣባይትን ንብረትን ብዛዕባ ኣብ ኢትዮጵያ ዝርአ ዘሎ ስጋኣት ፀጥታን ምልውዋጥ ኩነታት ኣየርን ዘስዓቦ ምምዝባልን ስእነት መፅለልን ኣጠንቂቑ። እቲ ትካል ብሰንኪ ነዚ ፀገማት ዘወግድ ዋሕሊ ገንዘብ ምግጣሙ ብዙሓት ዜጋታት ንሕሰም ይቃልዑ ከም ዘለዉ እውን ኣፍሊጡ። በቲ ኣብ 226 ንኻልኣይ ግዜ በቲ ትካል ዝወፀ ህፁፅ መዕቆብን ምውሃድ መደበራት ዝገልፅ ፀብጻብ መሰረት ኣብ ኢትዮጵያ ኣብ ክልላት ዓፋር፣ ኣምሓራ፣ ኦሮምያ፣ ሶማልያን ቤንሻንጉልን ቀዳምነት ዝውሃቦም ዝበሎም ነቕጣታት ተመዛበልቲ ፈልዩ ኣልልዩ ከም ዘሎ እውን ተፈሊጡ። ብፀብጻብ ናይቲ ትካል ኣብዚ እዋን እዚ ናይ ክሊማ ለውጥን ዋሕዲ ቀረብን ተደሚሩ ብዙሓት ማሕበረሰብ ብፍላይ ኣብዚ ዝመፅእ ዘሎ ናይ ዝናብ ግዜ ሳዕቤኑ ዝኸፈአ ከም ዝኸውን ኣፍሊጡ። ኣተሓይዙ ድማ ድሮ ግዜ ዝናብ ከይመፀ እንከሎ ብዙሓት ሰባት ምስ ቁፅሮም ኣብ ዘይመጣጠን ፃቂ ኣብ ፀበብቲ መፅለልታት እናነበሩ ይሳቀዩ ምህላዎም እውን ኣስፊሩ። ኣብ ኢትዮጵያ ኣብዚ እዋን ዚ ብዘሎ ብዝሒ ተመዛበልቲ ብቐዳማይ ደረጃ 67 ብኻልኣይ ደረጃ ድማ 76 ወረዳታት መፅለሊ ክስራሓሎም ተለልዮም ኣለዉ። ትግራይን ዓፋርን ካብቶም ኣብ ቀዳማይ ደረጃ ዝበዝሐ ነቑጣታት ዝተለለየሎም ምዃኖም ብምጥቃም ከዓ ክልላት ትግራይ፣ ኣምሓራን ኦሮሞን ድማ ዝለዓለ ቁፅሪ ተመዛበልቲ ዘለዎን እየን። ምዝ ብምትሓዝ ከዓ እቲ ትካል እቶም ዝሰክፉ ናይ ውሽጢ ሃገር ተመዛበልቲ ጥራይ ዘይኮኑ ካብ ስደት ተመለስቲ እውን ከም ዝርከብዎም ተሓቢሩ። ክልል ትግራይ ካብተን ተመዛበልቲ ብብዝሒ ብስእነት ብቑዕ መፅለሊ ዝሰቀይለን ቅድሚት ስራዕ ኮይና እንዳባጉና፣ ዓብዪ ዓዲ፣ ዘላንበሳ እቲ ትካል ከም ኣብነት ጠቒስዎን ኣሎ። ካብ ኣምሓራ፣ ቤንሻንጉልን ኦሮሞን ዓፋርን ከዓ እቲ ትካል ንኣብነት ዝጠቐሰን ነቑጣታት እውን ኣለዋ። እቲ ትካል ነቲ ኣብ ኢትዮጵያ ዘሎ ሕፅረት መፅለልን ሳዕብዮኑን ንምቅላል ኣስታት 64 ሚልዮን ዶላር ዘድልዮ እኳ እንተኾነ ካብዚ ዝረኸቦ 43 ሚእታዊ ጥራይ ምዃኑ ተጠቒሱ። ምዝ ምትሓዝ ከዓ ኣብ ዝተመረፃ 66 ቀዳምነት ዝውሃበን ወረዳታት ዝርከቡ 294126 ሰባት ብፍሉይ ንምሕጋዝ መደብ ተታሒዙ ክስራሓሉ ከም ዘሎ እውን ኣብቲ ዜና ተሓቢሩ። ኣብ ኣለም ዋጭ ዝበሃል ኣብ ከባቢ ዳባት ዝርከብ መደበር ዘለዉ ኤርትራውያን ስደተኛታት ኣካል ዞም ናይ መፅለሊ ሕፅረት ግዳይ ዝኾኑ ዘለዉ ምዃኖም ዝዝከር እዩ። ዘይምርድዳእ ሱዳናውያን ገያሾን መገዲ ኣየር ኢትዮጵያን። መገዲ ኣየር ኢትዮጵያ ኣብ ሱዳን ትኬት ብዶላር እምበር ብናይ ሱዳን ፓውንድ ኣይቈርፅን ምባሉ ወጥሪ ፈጢሩ ከም ዘሎ ጋዜጣ ዜና ኤዲተር ኣፍሪካ ሓቢራ። ናይቲ መንገዲ ኣየር ውሳነ ናይ ሱዳን ገንዘብ ሚዛን ዘውርድ ኣብ ርእሲ ምዃኑ ናይ ሱዳናውያን ናይ ጉዕዞ ዕድል ዘፅብብ ከም ዝኸውን እውን ኣብቲ ዜና ተጠቒሱ። ኣብዚ እዋን እዚ ኣብ ፖርት ሱዳን ዘሎ ላዕለዋይ ኦፊሰር መንገዲ ኣየር ኢትዮጵያ ናይ ጉዕዞ ትኬት ቆርፁ ንዝመፁ ሱዳናውያን ናይ ሱዳን ፓውንድ ኣይንቕበልን ኢና ኢሉ ዶላር ከምፅኡ ከም ዘገደዶም ኣብቲ ዜና ተሓቢሩ። እቲ ውሳነ ምንቁልቋል ፓውንድ ብመንፅር ሸርፊ ወፃኢ ተኸቲሉ ዝመፀ ምዃኑ እውን ተገሊጹ። ምኽንያቱ ኣብዚ ወርሒ ሓንቲ ዶላር ኣሜሪካ ናብ 4,000 ፓውንድ ወሪዳ ከም ዘላ እዩ እቲ ጸብጻብ ሓቢሩ። ሓደ ሱዳናዊ ገያሺ ብወገኑ ንሱዳን ትሪቡን ኣብ ዝሃቦ ቓል መገዲ ኣየር ኢትዮጵያ ብሱዳናዊ ገንዘብን ባንክን ክፈል ቁሩብ ከም ዘይኮነ ምስ ኣገደዶ ምስንባዱ ሓቢሩ። ዶላር ንምድላይ ናብ ጸሊም ዕዳጋ ክኸይድ ከም ዝተገደደ ብምጥቃስ እቲ ኩነታት ሱዳናውያን ገያሾ ከቢድ ውድሆ ኮይኑ ከም ዘሎ ኣፍሊጡ። ሙርታዳ ሓሰን ጁማ ዳይረክተር ክፍሊ ጽዕነት መንገዲ ኣየር ሱዳን ንውሳነ መንገዲ ኣየር ኢትዮጵያ ነቒፉ ናይ ወፃይ መንገዲ ኣየራት ናይ ሱዳን ሃገራዊ ሕግታት ብምጥሓሰን ዝምልከቶም ሱዳናውያን ሰብ መዚ ብዘይ ምውካስን ኣብ መዳያት ሲቪል ኣቪየሽን ሸርፍን መሰል ተጠቀምቲ ገያሾን ምእዙዛት ክኾኑ ይግብኦም ኢሉ። ዝኾነ ኣካል ሃገራዊ ሕጊ ብምጥሓስ ኣብ ልዕሊ ልዕላውነት ሱዳናዊ ገንዘባዊ ፖሊሲ ጥሕሰት ክፍጽም ኣይክእልን እዩ ዝብል እውን ኣብቲ ዜና ሰፊሩ። ኢብራሂም ኣድላ ናይ ቅድም ዳይረክተር ሲቪል ኣቪየሽን ሱዳን ብወገኑ ነቲ ኩነታት ሳዕብየን ናይ ውግእ ቁጠባዊ ቅልውላው እዩ ኢልዎ። መገዲ ኣየር ኢትዮጵያ ከምዚ ዝገብር ዘሎ እውን ነቲ ኣብ ባንክታት ሱዳን ዘሎ ሕፅረት ሸርፊ ወፃኢ ዝመዝመዘ እዩ ኢልዎ። እዚ ኣብ መገዲ ኣየር ዝረአ ኩነታት በቲ ኣብ መንጎ ኢትዮጵያን ሱዳንን ዝካየድ ዘሎ ቀጥታውን ዘይቀጥታውን ውግኣትን ፖለቲካዊ ምስሓብን ዝተጸልወስ ስለ ዝኾነ ናብ ምሉእ ብምሉእ ምቁራጽ ክድይብ ከም ዝኽእል ዝግምቱ ዘለዉ ወገናት ብዙሓት እዮም። ሱዳናውያን ሓይልታት ብዛዕባ መጻኢ ሰላም ምስምምዖም ተገሊጹ። ሰፊሕ ፖለቲካውን ሲቪላውን ምትእኻብ ሱዳናውያን ኣብ ኣዲስ ኣበባ ኣብ ዝገበሮ ርክብ ዝተፈላለዩ ርእቶታት ብምውሃድ ኣብ ስምምዕ ከም ዝበጽሐ ብዘውፅኦ መግለጺ ኣረጋጊጹ። እቶም ተሳተፍቲ ከም ዝገለጽዎ እዚ ናይ ኣዲስ ኣበባ ስምምዕ ብመንጽር ናይ ቅድሚ ሕጂ ፈተናታት ሰላም ሱዳን ፍሉይ ቆላሕታ ዝግበረሉ እዩ ኢሎምዎ። እቲ መግለጺ ዝወፀ ድሕሪ ጽዑቕ ምምኽኻር ኮይኑ ኣብቲ ስምምዕ ዘብጽሕ ኩነታት ኣብ ምጥጣሕ ኣፍልጦ ውድብ ሕቡራት ሃገራት፣ ሕብረት ኣፍሪቃ፣ ሕብረት ኤውሮጳን ኢጋድን ከምኡ ድማ ካብ ሱዳናውያን ማሕበራዊ ሰልፊ ባዓስ፣ ሰልፊ ህዝባዊ ጉባኤ፣ ብሔራዊ ሰልፊ እማ ከምኡ እውን ምትእኻብ ደቂ ኣንስትዮ ሱዳን ወሲኽካ ብዙሓት ሲቪላዊ ማሕበራት ከም ዝተሳተፍዎ ኣብቲ መግለጺ ተመልኪቱ እቲ ብ4 ሰነ 226 ኣብ ኣዲስ ኣበባ ዝወፀ ናይ ሓባር መግለጺ ናይቲ ስምምዕ ፈረምቲ ኣብ ሱዳን ሰፊሕ ብሱዳናውያን ዝምራሕ መጻኢ ሰላም ዘጣጥሕን መጻኢ ፖለቲካዊ መስርሕ ናይቲ ሃገር ዘጣጥሕ ኣካል ከም ዝተመዘዘ ኣፍሊጡ። እቲ መግለጺ ዘውፀ ኣካል እቲ ምዕባለ ቅርብነት ፖለቲካውን ሲቪላውን ኣካላት ሱዳን ንቐጻሊ መፍትሒታትን ምውጋድ ጸቢብ ዓሌታትን ዓሌታውነትን ተልእኾ ከም ዘለዎ እውን ሓቢሩ። ምዝ ብምትሓሓዝ እቲ መግለጺ መስርሕ ዕርቅን ምፍጣር ሓድሽ ማሕበራዊ ርክብን ህዝቢ ዝማእከሉ መስርሕ ፍትሒ ዜግነታዊ ማዕርነትን ምውጋድ ዓሌታውን ኣግላልነትን ከም ዝካየድ ኣስፊሩ። በቲ ካልኦ ገንዲ ግና ሰራዊት ሓርነት ሱዳን ዝተባህለ ብዓብዱልዋሃብ ኣልኑር ዝምራሕ ጉጅለ እቲ ስምምዕ ንብሔራዊ ጉባኤ ሱዳንን እስላማዊ ምንቅስቃስን ኣየሳተፈን ብዝብል ኣብቲ ስምምዕ ከም ዘይፈረመ እቲ ካብ ኣዲስ ኣበባ ዝወፀ መግለጺ ምሕባሩ ኣዲስ ስታንዳርድ ብተወሳኺ ኣፍሊጣ። እዚ ከምዚ ኢሉ እንከሎ ብመፅርቲ ናይ ኢትዮጵያ ኢድ ኣእታውነት ኣብ ጉዳይ ሱዳን ኣብ ኣዲስ ኣበባ ዝግበር ኣኼባን ስምምዕን ሱዳናውያን ኣብ ዝተኣማምን ሰላም ክበፅሕ ዘለዎ ዕድል ጸቢብ እዩ። ኣሜሪካ ኣብ ኣፍሪቃ ህፁፅ ምንካይ ኤምባስታት ክተካይድ እያ። ወፃኢ ጉዳይ ኣሜሪካ ኣብ ኣፍሪቃ መስርሕ ቪዛ ናይ ምክያድ ሓላፍነት ዝነበሮም ኤምባስታቱ ብዝለዓለ ደረጃ ክንክ መደብ ኣውፅኡ ይሰርሕ ከም ዘሎ ኣፍሊጡ። ብላዕለዎት ሓለፍቲ ወፃኢ ጉዳይ ኣሜሪካ ተወሲኑ

ኣፍሪካ እዚ ዛዕባ ተላዒሉ ኣገልግሎት ቪዛ ኣብ ኣፍሪካ ኣዝዩ ከምዝንኪ ናይ ምግባሩ መደብ ከም ዘሎ እቲ ዜና ጠቒሱ መስርዕ ቪዛ ካብ ኣፍሪካ ናብ ኣሜሪካ ኣብ ዝሓለፈ ዝተወሰነ ገደብ ጉዕዞ ነኪዩ ጸኒሑ እዩ ኣቐድም ኣቢሉ ናብ ኣሜሪካ ቪዛ ዝሓትት ሰብ 15,000 ዶላር ከትሕዝ ምውሳኑ ድሕሪኡ ድማ ብምኽንያት ተላባዕ ሕማም ኢቦላ ዝሰዓበ ገደብ ጉዕዞ ካብቶም ሕቶ ቪዛ ናብ ኣሜሪካ ዘዳኸሙ ዘለዉ ምዃኖም እውን ተሓቢሩ በዚ ሓድሽ ሕጊ ኣሜሪካ መሰረት ኣፍሪቃውያን ዜጋታት ናብ ኣሜሪካ ዝእቱ ቪዛ ንምሕታት ናብ ሓንቲ ካብተን ትመስል ዝተዋህባ ሃገራት ናይ ምጉዓዝ ብድሆ ከም ዘጋጥሞም ኮሎ ገና ይግለጽ ኣሎ ኣብተን ቪዛ ከይህባ ዝእገዳ ሃገራት ዝርከብ ኤምባሲታት ኣሜሪካ ብሉል ብምሉእ ዘይዕፀዋ ኮይነን እቶም ኣብኡ ዝተርፉ ሰራሕተኛታት ንኣሜሪካውያን ዜጋታት ፓስፖርት ዝሕድሱ ዝጠፍአ ዝትክኡን ንፍሉልያት ዲፕሎማት ኣገልግሎት ቪዛ ዝህቡን ጥራይ ክኾኑ እዮም መንግስቲ ኣሜሪካ ነዚ ስጉምቲ ክወስድ ካብ ዘገድዶ ካልእ ምኽንያት ፀጥታዊ ኩነታት ምዃኑ እዩ ዝገልጽ ዘሎ እተን 20 መስርሕ ቪዛ ናብ ኣሜሪካ ከካይዳ ኣፍልጦ ዝወሃበን ኤምባሲታት ኣሜሪካ ኣብ ኣቢጃን ኣክራ ኣዲስ ኣበባ ኬፕታውን ዳካር ዳርሰላም ጅቡቲ ጆሃንስበርግ ካምፓላ ኪጋሊ ክንሻሻ ሌጎስ ሮሜ ሩዋንዳ ማላቦ ሞንሮቪያ ናይሮቢ ፖርት ሉዊስ ብራያን ያውንደን ኾና እየን ኣሜሪካ ንናይ ኣፍሪቃን ኢራንን ጋዜጠኛታት ስፖርት ቪዛ ከሊኣ ዓለምለኸ ማሕበር ስፖርት ፕረስ ኣሜሪካ ግጥም ዋንጫ ዓለም 2026 ክከታተሉ ንዝደልዩ ጋዜጠኛታት ኣፍሪቃን ኢራንን መእተዊ ቪዛ ምኽልካላ ከም ዘተሓሳሰቦ ምግላጹ ዘብሩሰልስ ታይምስ ዝተባህለ ማዕከን ዜና ኣፍሊጡ እቲ ማሕበር ፕረስ ስፖርት ነቲ ተግባር ዘይቅቡል ምዃኑ ብምርዳእ ብዙሓት ብናይ ኩዕሶ ዓለም ኣብ ስፖርት ጋዜጠኝነት ዝለዓለ ክብርን ኣፍልጦን ዘለዎም ባእታታት ብዘይ ቪዛ ስርሖም ከካይዱ ከምዘይክእሉ ብምሕባር ነቲ ብምሉእ ይኹን ብኸፊል ምኽልካል ቪዛ ቅቡል ከምዘይኮነ ንኸፍልጥ ናብ ዓለምለኸ ፌደሬሽን ማሕበር ኩዕሶ እግሪ ጥርዓን ምቕራቡ ዓቢሩ ናይቲ ማሕበር ፕረስ ስፖርት ፕረሲደንት ጃኒ ሜርሎ ናብ ትካል ናብ ዓለምለኸ ፌደሬሽን ማሕበር ኩዕሶ እግሪ ኣብ ስርዶ ስምዕታ ኣሜሪካ ብፍላይ ኣብ ልዕሊ ጋዜጠኛታት ስፖርት ኣፍሪቃን ኢራንን ትወስዶ ዘላ ምኽልካል መእተዊ ቪዛ ኣዝዩ ከም ዘተሓሳስቦ ኣገንዚቡ እቲ ፕረሲደንት ገለ ጋዜጠኛታት ንጽል ቪዛ ከም ዝረኸቡ ጠቒሱ እንተኾነ ነቶም ጋዜጠኛታት ዘየድልዮም ቪዛ ኣብ መንጎ እተን ነቲ ዓለምለኻዊ ውድድር ዘዳልዋ ዘለዋ ሃገራት ኣሜሪካን ካናዳን ብተደጋጋሚ ምምልላስ ዝኽእል ንክኸውን ኣዘኻኺሩ ኣተሓሒዙ ኸዓ ንተግባር ኣሜሪካ ዘይቅቡል እዩ ብምባል ነቲ ስፖርት ህዝቢ ምስ ህዝቢ ዘተሓቑፍ መድረኽ ዝብል እዩ ዝጸረር እዩ እውን ኢሉ ኣብቲ መልእኽቱ ተሳትፎ ጋዜጠኛታት ኣብቲ ዓብዪ መድረኽ ምስሊ ናይቲ ስፖርታዊ ውድድር ኣብ ምጽባቕን ክብደት ኣብ ምሃብን ወሳኒ ምዃኑ ጠቒሱ ዓለምለኸ ፌደሬሽን ማሕበር ኩዕሶ እግሪ ንውሳኒ ግደ ጋዜጠኛታት ኣብ ግምት ኣእትዩ ብፍላይ ነቶም ናይ ነፋሪት ትኬት ገዚኦም ኣብ ክሳራ ዘለዉ ጋዜጠኛታት ሕቶኦም ዝፍተሓሉ ኣብ ምቅልጣፍ እጃሙ ክገብር ጸዊዑ እዚ ካብ 11 ሰነ ክሳብ 19 ሓምለ 2026 ዝካየድ ኣሜሪካን ካናዳን ብሓባር ዘዳልውኦ ዓብዪ ስፖርታዊ መደብ ሕርያት ጋንታታት 48 ሃገራት ዝሳተፍኦ እዩ ካብዘን 48 ሃገራት እተን 10 ካብ ኣፍሪቃ ኮይነን ንሳተን ከዓ ሴኔጋል ግብፂ ደቡብ ኣፍሪቃ ሞሮኮ ቱኒዝያ ኣልጀርያ ኮንቲዲቪር ጋና ኬፕ ቨርደን ኮንጎን እየን ካብ መጀመርታ ክሳብ መዕፀዊ 104 ግጥማት ከም ዝካየድን ብገምጋም ክኢላታት ስፖርት ብዝተፈላለዩ ኣገባባት 73 ሚእታዊት ህዝቢ ዓለም ከም ዝከታተሎ ትፅቢት ይግበር ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈፂምና ኣለና ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል

ክቡራትን ክቡራንን ሰማዕትና እንታይ ኢና እሞ ክንገብር ክሳብ መዓስ ብዝብል ኣርእስቲ ንሎሚ ዝተዳለወ ርእሲ ዓንቀጽ እንሆ ዛቕርበልኩም ኣስገደት ምሕረት ኣብ እየ። ኣብ ኤርትራ ክሳብ ክንደይ ወፅዓን ግህሰታትን ሳዕሪሩ ከም ዝፀንሐን ዘሎን ኣብ ህዝቢ ኤርትራ ጥራይ ዘይኮነ ኣብ ሕብረተሰብ ዓለም እውን ካብ ዝፍለጥ ክንዲ ዕድመ ስልጣን ህግደፍ ኮይኑ ኣሎ። ሕብረተሰብ ዓለም ንኤርትራ ናይ ኣፍሪቃ ሰሜን ኮርያ ብዝብል ስም ከም ናይ ወፅዓ ኣብነት ካብ ዝጠቕሳ እውን ዓመታት ኣሕሊፉ እዚ ተረድኦ ምስራፁ ኣብቲ ንለውጢ ዝግበር ዘሎ ቃልሲ ሓጋዚ እዩ። እቲ ዝያዳ ውፅኢታዊ ዝኸውን ግና ብተግባር ክስነን ከሎ ምዃኑ ዘስሓት ኣይኮነን። ህግደፍ ፀረ መሰረታዊ ረብሓታትን መሰላትን ህዝቢ ኤርትራ እዩ ዝብል ግንዛቤ ካብ ውልቃዊ ፅልኢ ዝነቅል ኣባይታ ዘየለ ምህዞ ዘይኮነ ኣብ ማሕበረ ቁጠባዊ ህይወት ነፍሲ ወከፍ ኤርትራዊ ስድራ ኣሳፊሑ ዘሎ ርኡይ ሓቂ እዩ። ናይ ህግደፍ ብዘይቅዋም ምምራሕ ላዕለዋይ ትካል ትምህርቲ ዓፂኻ ንመንእሰይ ናብ ግዱድ ውትህድርና ምውሳድ ብሓፈሻ ዲሞክራስያውን ሰብኣውን መሰረታዊ መሰላት ህዝቢ ምግሃስ ካብቶም ህግደፍ ኣንጻር ባህጊ ህዝቢ ምዃኑ ዘገንዝቡ መርኣያታት እዮም። እቲ ናይ ወፅዓ ስምብራት ካብ ህይወት ኤርትራዊ ሓሊፉ ንውቅብቲ ስመራ ወሲሕካ ኣብ ከተማታት ኤርትራ ዘሎ ምልክት ጉዕዞ ናብ ምፍራስ ኣዝዩ ዘሕፍርን ዘሕዝንን ምስሊ እዩ። ህግደፍ ብተግባር ሰሪሑን መሰረታዊ ሕቶታት ህዝቢ መሊሱን ብምእማን ዕድመ ስልጣኑ ከናውሕ ከምዘይኽእል ካብ ዝርዳእ ነዊሕ ግዜ ኮይኑ እዩ። ብኣንጻሩ ብምፍርራሕ ኣንፈት ብምቕያርን ዝተፈልየ ርእቶ ዘለዎም ወገናት ብምጭዋይን እዩ ክረጋግጾ ክፅዕር ጸኒሑን ዘሎን። ካብኡ ሓሊፉ ሓድነት ህዝቢ ኤርትራ ኣብ ሓደጋ ከውድቑ ዝኽእሉ ተሓወስቲ ስምዒታት እናመዝመዘ ክዘርግ ካብ ምፍታን ዓዲ ኣይውዕልን። እዚ ካብቲ ውሁድ ዓቕምን ድምፅን ህዝቢ ኤርትራ ከይጉሕፎ ዘለዎ ስጋ ዝነቅል ምዃኑ ካብ ህዝብና እውን ዝተሰወረ ኣይኮነን። እዚ ሓደገኛ ተንኮል ህግደፍ ክንድቲ ዝፅበዮ እኳ እንተዘይኮነ ብዝተፈላለዩ ውልቃውን ግዜያውን ረብሓን ስምዒትን ዝሰኽሩ እምበር ክብሪ ህዝብን ሃገርን ብዘይማእክል ተሰሊቦም ናብ ድላይ ካወሰደና ንኺጠራይ ዝጭርሑ ውሕዳት ኣየጥረየን ማለት ኣይኮነን። እቲ ዝበዝሐ ካብ ህዝቢ ኤርትራ ንህግደፍ ካብ ልቡ ፅይዎ ክነሱ ስቕታ መሪፁ ምህላው ከዓ ካብቲ ጉጅለ እውን ዝተሰወረ ኣይኮነን። እዚ ከም ዝረግአ ማይ ኣፅቂጡ ዘሎ ማዕበል ፈጢሩ እንተተገላቢጡ ዕድመ ህግደፍ ሓንሳብና ሓዋሩን ከም ዝሓፅር ዘማትእ ኣይኮነን። እቲ ካብ ቅድሙ ካብ ህዝቢ ኤርትራ ትፅቢት ዝተገብረሉ ሓቀኛ መንነት ናይ ጉጅለ ክትርዳእ ምኻል ኣብዚ ዝካየድ ዘሎ ናይ ለውጢ ቃልሲ ሓደ ክቡዖ ንቅድሚት ኮይኑ ተረድኦካ ብተግባር ኣሰኒኻ ግዳይ ካብ ምዃን ምድሓን ድማ እቲ መሰረታዊ እዩ። ህግደፍ ነዚ እውን ይርድኦ እዩ። እቲ ብቐፃሊ ዝወስዶ ኽቱር ምቁፅፃርን ጨካን ተግባራትን ከዓ ተዓቢዒቡ ዘሎ ዘይዕገት ህዝቢ ነዲሩ ገንፊሉ ከይጉሕፎ ካብ ዘለዎ ስጋኣት እዩ ዝነቅል። እንተኾነ ናይ ግዜ ጉዳይ እንተዘይኮይኑ እቲ ህግደፍ ከም ቁርና ስሓይታን ዝፈርሖ ወሳኒ ክስተት ኣብ መዓልቱ ከም ዝገሃድ ብናይ ብዙሓት ተመክሮ ዝተረጋገፀ ሓቂ እዩ። ግዜኡ ክሳብ ዝነውሐ ዘውርዶ ማህሰይቲ ከም ዝገድድ ተረዲካ ምቅልጣፍ ምምፃእ ናይቲ ማዕበል መሰረታዊ ምዃኑ ድማ ብህዝቢ ኤርትራ ኾነ ውዳቤታቱ ከዝንጋዓ ይግበኦን። ሎሚ እውን ምስጢሩ ከምዘይወፅእ የማነ ፀጋሙ ጠሚቱ ዘረጋገፀ ኤርትራዊ ብዛዕባ ህግደፍን እቲ ብሰንኩ ዝወርዶ ዘሎ ድሕረትን ድኽነትን ዝምልከት ክዛረብ እንከሎ እንታይ ኢና እሞ ክንገብር እትብል ሓረግ ዝጠቅስ ውሕድ ኣይኮነን። እዚ ህግደፍ
ኣብ ኤርትራውያን ብደረጃ ኣባላት ሓንቲ ስድራ ቤት ከይተረፈ ዝዝርግሖ መርበብ ስለያ ይምህምን ከም ዘሎ ዘመልክት እዩ። ክሳብ ዝብተኽ ቃልሲ ይሓትት። በዚ መሰረት ህዝቢ ኤርትራ ናይታ ዝሓታ ሕቶ መልሲ ካብኡ እምበር ካብ ካልእ ዝፅበያ ከም ዘይኮነት ከቶ ክዝንግዕ ኣይግብኦን። ንከምዚ ዝኣመሰለ ምስምስ ህግደ ሓደ እዋን ከም ናይ ህዝቢ ኤርትራ ምእንቲ ልዑላውነትን ግዝኣታዊ ሓድነትን ኩሉ ክኢልካ ናይ ምፅማም ሓልዮት ይውሰድ ነይሩ። ግዜ ምስ ነውሐ ግና ናይ ገዛእ ርእስኻ መሰረታዊ ዋኒን ዘንጊዕካ ህገደፍ ድላይ ይግበር ናይ ዝብል ተስፋ ምቁራፅ ሕማቅ ኣብነት ጌርካ ይውሰድ ከም ዘሎ ህዝቢ ከስተውዕለሉ ዘለዎ ጉዳይ እዩ። ህግደፍ ብወገኑ ነቲ ሓልዮት ምፅማምን ትዕግስትን ናይ ህዝቢ ከም ሕመቕን ዘይምስትውዓልን ወሲዱ ተጠቂሙሉ እዩ። ኣብዚ እዋን እዚ ምስተይ ኣሜሪካ ንራህዋ ህዝቢ ኤርትራ ዘይኮነ ካብ ናታ ጂኦፖለቲካዊ ሕሳብ ንቂላ እገዳ ህግደፍ ከተልዕል ድሌታ ርእያ ብዝብል ኤርትራ ኣብ ብዙሕ መድረኻት ኣጀንዳ ኮይና ኣላ። ህግደፍ እውን ከምዚ ዝኣመሰለ ናይ ሸንኮለል ኣጀንዳ ብምርካቡ ሕጉስ ምዃኑ ርዱእ ኮይኑ ኣሜሪካ ንምሕጓስ ንድሕሪ ተመሊሱ ነቶም ትማሊ ኣብ ብርኮም ዝድፋእ ዝነበረ ሩስያ፣ ቻይናን ካልኦትን ብምፅራብ ናይ ምስልባጥ ባህርያቱ የርኢ ኣሎ። ጉዳዩ ምልዓል ናይቲ ብልዕሊ ህግደፍ ተፃዒኑ ዝነበረ እገዳ ኣጀንዳ ዓለም ኣብ ዝኾነሉ ወቅቲ ድምፂ ህዝቢ ኤርትራን ተቃወምቲ ሓይልታቱን ካብቲ ክኾኖ ዝነበሮ ንታሕቲ ምህላው ርኡይ እዩ። ብኣንጻሩ ከም ኣሜሪካዊ ቲቦር ናጂ፣ ኖርዌጃዊ ክጀትል ትሮንቮልን ዝኣመሰሉ ጉዳይ ኤርትራ ክከታተሉ ዝፀንሑ ነባራት ክኢላታት ዲፕሎማስን ዝተፈላለያ ሰብኣዊ ትካላትን ኣብ ጉዳይ ትእገዳ ድምፆም የስምዑ ኣለዉ። ናይቲ ድምፆም ማእኸል ከዓ ህግደፍ ብህዝቡ ዘይተኣምነ ናይ ኣሜሪካ ተኣማኒ ክኸውን ኣይክእልን እዩ ብዝብል ንመንግስቲ ኣሜሪካ ፃዕርኹም ኣብ መወዳእታ ብጥልመት ህግደፍ ዝዛዘም ክኸውን እዩ ዝብል ስምዕታ እዩ። ናይዞም ክኢላታትን ትካላትን መንቀሊ እንታይ ምዃኑ ብዘይገድስ ሓቀኛ እንታይነት ህግደፍ ዘርኢ እዩ። ህዝቢ ኤርትራ ኣብዚ እዋን እዚ ካብ ስቕታ ወፂና ድምፅና ነስምዕ። ብመሰረቱ ካብቲ ዝፀናሕናዮ ናይ 35 ዓመታት ደረቱ ዝሓለፈ ዘቤታዊ መግዛእቲ ናፃ ክንወፅእ ድምፅና ብናይ ዝኾነ ግዳማዊ ኣካል ዝትካእ ከም ዘይኮነ ነስተብህል። እቲ ድምፅና ክንስማዓሉ ዝግባአና ብዓብኡ ካብቲ ተፃዒኑና ዘሎ ከቢድ ወፃዕ ሓራ ንምዃን ኮይኑ ከም ውግእን ኢዳእታውነትን ዝኣመሰሉ ግዜን መልክዕ እናቀያየሩ ዝመፁ ኣጀንዳታት ህግደፍ እውን ዳሃይና ከነስምዕ እዋናዊ ሓላፍነትና እዩ እሞ ሃየ ብሓደ ድምፂ ንበራበር። ናይ ሎሚ ርእሲ ዓንቀፅና ኣብዚ ድምደም።

ክቡራት ሰማዕትና ካብዚ ቀፂልና ብቤት ፅሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ዝተደለወ ፅሑፍ ነቕርበልኩም። ቃልስና ሕነ ናይ ምፍዳይ ዘይኮነስ ናይ መሰል እዩ። ኣብዚ እዋን እዚ ኣንጻር ህግደፋዊ ኣተሓሳስባ ተቢዖም ዝቃለሱ ዘለዉ ኤርትራዊ ወገናት ናብዚ ንኽበፅሑ ንናይ ገዛእ ርእሶም መንቀሊ ኣለዎም። ማእከላይ መራኸቢ ሸትኦም ከዓ ኣብ ኤርትራ ዘሎ ንቡር ዘይብሉ ወፅዓ ኣወጊድካ ብሕገ መንግስታዊ ዴሞክራሲያውን ብዙሕነታውን ስርዓት ምትካ እዩ። እዞም ናይ ለውጢ ወገናት ኣብዚ ናይ ቃልሲ መስርሕ ናይ ምስታፍ ዕድሚኦም ዝተፈላለየ እዩ። ገሊኦም ኮለጋና ኣቕጣጫ ናይ ሽዑ ህዝባዊ ግንባር፣ ናይ ትማሊ ህግደፍ፣ ናይ ሎሚ ውልቀ መላኺ እስያስ ኣፈወርቂ ኣሰኪፍዎም ካብ ቅድሚ ናፅነት ኤርትራ ጀሚሮም ተቃውሞኦም ዘስምዑን ክሳብ ሎሚ ዝቐጸሉን እዮም። ኣብዚ ተመክሮ ተጋድሎ ሓርነት ኤርትራን ድሓር ካብኣ ዝወፃ ውድባትን ንኣብነት ዝጥቀስን ነዚ ሕጂ ዘሎ መቃወሚ ባይታ ዘንፀፈን እዩ። ገሊኦም ከዓ ክሳብ ናፅነት ኤርትራ መሬት ኣማን ኢሎም ክጓዓዙ ዝጸንሑ ድሓር ግና ግፍዕን ጥሕሰታትን ህግደፍ መመሊሱ እንዳሰዕረረ ምስከደ ክሳብ ተኣምን ክድ ካብ ዘይተኣምን ተመለስ ኢሎም ነብሶም ወዲቦም ክቃወሙ ዝጀመሩ ኣለዉ። መን መዓስ ምቅዋም ጀሚሩ ብዘየገድስ ኤርትራዊ ፖለቲካዊ ተቃወምቲ ውድባት ማሕበራትን ጉድሳት ሃገራውያንን ስለምንታይ ንህግደፍ ይቃወምዎ ዝብል ሕቶ ክልዓል እንከሎ ኣብዚ መጀመርያ ግዜ ምቅዋም ኣየድልን እዩ ካብ ዝብል ርእቶ ጀሚርካ ዝተፈላለዩ ወገናት ንናይ ገዛእ ርእሶም መልሲ ነይርዎም። እቲ ካልእ ነዚ ሕቶ እዚ ዝውሃብ ዝነበረ መልስታት ገዲፍካ ድሕረ ባይታኦም ተጋድሎ ሓንቲ ኤርትራ ዝኾኑ ክሳብ ሕጂ ካብ መድረኽ ቃልሲ ዘይበኸሩ ውድባት ቀንዲ ድርኺት ተቃውሞኦም ናይ ዝሓለፈ ቂምን ቅርሕንትን ሕነ ንምፍዳይ ከይከውን ዝጠራጠሩ ወገናት እውን ነይሮም እዮም። ከነካይዶ ዝፀናሕናን ነካይዶ ዘለናን ንመፃ እውን ክሳብ ዓወት እንቕፅሎ ናይ ምቅዋም ቃልሲ ሕነ ናይ ምፍዳይ ከይከውን ዝጠርጠሩ ጥርጠራኦም ምስቲ ብብዙሕ ውረደይብን ምድማይን ዝሓለፈ ቃልስና መሰረት ዘይብሉ ኣይኮነን። ንድሕሪ ተመሊስና ጉዳያት ክንፅብፅብ እንከለና ኤርትራዊ ውድባት ዝካሰስሉ ክሳብ ሕጂ መዕረፊ ዘይረኸበ ጉዳያት ክህልወና እዩ። እንተኾነ እዚ ግዜ ዝበልዐ ዘይተዓፅወ ፋይላት ንተመራምርቲ ዝግደፍ እምበር ሎሚ ካብኡ ዝዓቢ ብሓባር ንቃወመሉ ህዝብን ሃገርን ናይ ምድሓን ኣጀንዳታትን ምኽንያታትን ኣብ ቅድሜና ተገቲሩ እናሃለወ መፍደይ ሕነን ቅርሕንትን ክንገብሮ ብኩሉ መለክዒታት ቅቡል ኣይኮነን። እምበር ከ እቲ ናይ ቅድም ሕነ ንምፍዳይን ሕዱር ቂምን ዝብል ሃበስ ቀደስ ይፅናሕ እሞ እዚ ሎሚ ኣብ ኤርትራ ዘሎ ዘስካሕክሕ ፀረ ህዝቢ ተግባራት ህግደፍ ከ ንኽትቃወም ዝዕድምን ተቃሊስካ ንኽትቂሮ ሓላፍነት ዘሰክምን ዶ ኣይኮነን እዩ። ነቲ ብናይ ቀደም ጉዳያት ንፅብጻብ ከምቲ ኣቐዲሙ ዝተጠቕሰ ንታሪክ ገዲፍና ብሰንኪ ጉጉይን ስስዑን ባህርያት ህግደፍ ኣብ ኤርትራ ሕገ መንግስትን ሕገ መንግስታዊ ስርዓትን ዘይምህላው ኩሉ መሰረታዊ መሰላት ህዝቢ ዘይክበር ምዃኑ ሕቶ ዴሞክራሲ ምዝንግዑ ኤርትራዊ ዓዱ ገዲፉ ይፈልስ ምህላው ሃገርና ኣፍሪቃዊ ሰሜን ኮርያ ዝብል ሳጓ ኣብ ዝተዋህበትሉ ኮታ ልዑላውነት ሃገርናን ክብሪ ህዝብናን ተጋሂሱ መስዓቅ ሸረፋት ምዃንና ኸ ንኽንቃወም ዶ ኣይድርኸናን እዩ። ነዚ ባዕሉ ዝዛረብን ኣብ ባይታ ዝርአን ከም ዜጋ ትቃወሞ ሓላፍነት ዘሰክም ሰፍ ዘይብል ፀገም ርእዮም ኣንጻር ህግደፍ ዘይስለፉ ኤርትራውያን እንተልዮም ፈሊጦም ዘፅቀጡ መመላኽዕቲ ምልኪ ምዃኖም ክዝንግዑ ኣይግባእን። ሎሚ ድሕረ ባይታኦም ተጋድሎ ሓርነት ኤርትራ ድዩ ህዝባዊ ግንባር ሓርነት ኤርትራ ብዘየገድስ ነባራትን መንእሰያትን ኤርትራውያን ኣብ ቃልሲ ኣንጻር ህግደፋዊ ምልክን ኣተሓሳስባን ብሓባር ክወፍሩ ጀሚሮም ኣለዉ። እቲ ኣብ መንጎኦም ፀንሐ ድሕረ ባይታዊ ሜላውን ናይ ዕድመን ፍልሊ ተቐንጢጡ ኣጆኻ ኣለኹልካ ተባሂሎም ከይተመላልኡ ኣንጻር ህግደፍ ምዕዋት ዘበት ምዃኑ ብግብሪ ይረአ ኣሎ። ድሕረ ባይታናን ተመክረናን በበይኑ መርኣያ ብዙሕነትና ብዙሕ ስለ ዝኾነ ንጉዳያትና ብሓላፍነት ብምክኣልን ምፅዋርን ኮታ ብውሕልነትን እንተዘይ ሒዝናዮ ከረሓቐና ዝኽእል ብዙሕ እዩ። ሎሚ ዝሓለፈ ቁስልን ስምብራትን እንዳጐዳእካ ምቕዛም ንቕድሚት ስለ ዘየሰጉም ብዛዕባኡ ክመራመሩ ንዝደልዩ ንግደፈሎም እምበር ካብ ርሑቕ ዝተቐመጠ ፋይላት እንዳኸፈትና መፍቶ ህግደፍ ክንከውን ኣይግባአናን። ካብ ቀደሞ እውን ቃልስና ሰላም፣ ልዕልና፣ ፍትሒ፣ ዴሞክራስን ልምዓትን
ምእንቲ ክረጋገጽ እምበር ሕነ ንምፍዳይን ቅርሕንቲ ንምጽሕታርን ኣይኮነን ንመጻ እውን ኣይክኸውንን እዩ ህግደፍ ነቲ ነዊሕ ሱር ዘለዎ ጸረ ህዝቢ ኣተሓሳስባኡ ንኽዓብእ ነቶም ዝቃወምዎ ኣበይ ዝነበሩ እዮም ብዝብል ትዕቢት ተሸንዲሑ ንድሕሪት ተመሊሱ እዩ ዝኸሶም ነቲ ከም ተቃዋምቲ ክሳብ ሕጂ ዘይከኣልናዮ መተካእታ ዘይብሉ ኣብ ሰፊሕ ጽላል ኣንጻሩ ምስላፍ ንኸይንበቕዖ ናተይ ኢሉ ዝሰርሐሉ በታኒ ስልቲ እዩ ንቓልስና ብዓይኒ ሕነ ምፍዳይ ከም ዝረአ ገይሩ ከቕርቦ ምፍታን ከዓ ካልእ ካብቲ ንምርሕ ሓቕና ዝምህዞ ርጉም ሜላኡ እዩ ካብዚ ሓሊፉ ከከም ዝሰለጦ ብሃይማኖት ድዩ ብኸበሳን መታሕትን ወይ ብኻልእ ተቃወምተይ ይብትነለይ ብዝብሎ ክመጸና ከም ዝፍትን ተረዲእና ብጽንዓት ክንምክቶ ይግብአና

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ድሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ